የሚያበላኝ ጮማ የሚያጠጣኝ ጠጅ እኔ መዩ ቱርክ ባይ የምሸሽ ነኝ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባርብ ይሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነኝ ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክ ባይ የምሸሽ ነኝ ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክ ባይ የምሸሽ ነኝ ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ

መግደል አፋፉ ላይ ጮት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ። ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ከአንቺ ጋር። እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ የአንበሳውን ሞት

ያለሽ ነኝ። አውሮፓም ያውቀሃል፣ አፍሪካም ያውቀሃል፣ እስያም ያውቀሃል። እንኳን የሰው ንጉስ ውሃ እንኳን ፈርዶሃል። እኔ መዩ ቱርክ ባይ የምሸሽ ነኝ።

ሸሽ ነኝ የትግሬንም ንጉስ ሲነቁ ሲነቁ የሸዋንም ንጉስ ሲነቁ ሲነቁ ወንድ ያለ ራስ ወከለው ማውቁ እኔ ማዩ ቱርክባይ የምሸሽ ነኝ

መቼም ሎሬ አይመቹም ተንኮለኞች ናቸው እኔ መዩ ቱርክ ባይ የምሸሽ ነኝ እንዳጼ ቴዎድሮስ አላየሁም ኩሩ ቢመጡ እንግሊዞች ምክር ሊማከሩ ባርም ሞሸኛቸው